እንግላህ ማሻአላህ ክሩንቱ ተራሱን ክሩንን ክላሚታ ስኩ ስኩን ኑዳው ዋፈላንስ ኤፍኤም ክሩንቱ ጅምዶኒ ሃውራድ ሮሊኝ ሰዎች ደ ሽቲማ ላዋን ማንኩና ቹፕዶርትና አንዲሮ ሃውራዶኒ ግሬሳ ወደ ታገሲን ክሊቫንሻ ክሩንቱ